ግላዘሮ አረሜ ክርንቱ ራጆ ኳስሮ ፓስክረም ዶን ተመን ከሪያ ካሶ የድሮ ጋያ ሰናንዴኩን አወል ሜድል ለኝ ተመን ዶን የክንዳ ፌትር የዳ ሩያ ኩራ ደማ ተመን ዶን የክንዳ ጋሴ ማታ ኩራ ኩራ የዳ ሩያን ክንዳ ጋሴ ቡሪዴቲያ ኩንቴና ዶኔ ሰናንዴፉ የድላንዳጂ ካሶ ቸንዴሮ ጋይ ለኝ ተመን ዶን ክንዳ ዶኔ አል ተመን ዶን ኮዶን ለር ሳውዲ አረቢያ ሪያል ኖትና ማዳ ኩራ ደማ ተመን ዶን ከወዶን ለራማሽ ለሮዶን ቻታ ከመሩና ኒጀራ ሴፋራን ቦትን ማዲሪን ሀታ ከወዶን ለራማሪካን ዶላን ኩንቴኖ ናዲሮ ተወንዳ ኩዴ ፋኑይ ናዶኒ አንጋው ፑሌን ዲሮ ኢኪያን እንዳይዞል ማናይን ዲሮ ካኝን ሺ አንዲያ ቦኑ ዳጅ ተወን ካሪያ ካሱየ ናሻን ዲሮ አንዲሮ በንኩይ ኩማ ባለ አሪ ወራስከረም ዶን ተመን ካሪያ ካሱዳ ኢታ ከትክኪን ዳጅ ሳናን ደከና ወልመድን ዳጅ ፋቷ ከንዳው የሱሮ ብላ የሮ አይደለን ወድኝ እና ዶኔ ከንዳው ፈትር የድ አው ዶኔ ቢካሮት ለድና ደ ሽማ ፋቷ ከንዳው ተነስ ኩማሮ ፋቷ ከንዳው የገመተ ኤንኤንፒ ሲራን ቦትን ወደ ከንዳው ሊታ ፈልደ ፈትር የክላዱ ፈልን የር ዴውን ፒው ሉኮ እንዲናሮ ተለድን ዳጃ ደማ ከንዳው ፈትር ዲ ኤንኤንፒ ሲራ ሊታ ፈልደ ዱ ፈል የር ዴውን ፊው እንዲናሮ ትለደ ኩራዴ ማክፋቷ ከንዳው የነብቱ ክላንዛይ ሺ ፌትር ጉልትና አደሊታ ፈልደዱ ፈል የር ዴውን ፊላርና ትለደን አታየር ኡ ሶሮናላን ትለደን ኩራዴ ማክንዳው ዶኔ ጋስ የማታ ኩራ ኩራይ ኤጂዮ አው ዲዘልን ቦትን ማዴሺ ኤንኤንፒ ሲድን ሊታ ፈል ጋስ የደ ክላዱ ፈልን የር ላሪን ፊስኩ ወሪያሮ ትለደን ጋዝ ድፋቶ ክንዳው ኤንኤንፒ ሴለን ሊታ ፈልድ ክላዱ ፈልን የር ላሪን ፒስኩ ውሪያሮ ትለድን ፋቶ ክንዳው የነብቱ ክላንዛ ያላድን ጋዝ ሊታ ፈልድ ዱ ኢንዲን ፊንዲን ንስተ ሀታ ዱ ኢንዲን የር ኢንዲን ሮሳድን አሮ ትለድን አካራ ለዝኩሩ አዴ ማሰናን ዴክን ኢንዲ ሜድን ካሱ ቸንድ የለን ሺከ ወዶን ለር ሳውዲ አረቢያ ሪያል ድ ሪያል በሎሶ ክላ የር ያከን ፊትሉልን ትለድን ሴፓዴ ዱ ኢንዲ yar indin fidiyon roja ka falo so tiladin. Dola ye du falin yar yakin fitulur uriyaro tiladin. Daji kwa fule ada kirinye ishiya, daji zol mana inendiro kanya taman kariya kaswe nashanduro panturo.